0: ሚኒስተር አብደላ ህዝቢ ውዳቢውን ሀቱን አበረኹ አብዲዝ 30 መደባት ልማት እጃሙ ከበርክት ኩለን አካላት መንግስቲ በቀንድርማ መምህዳራት በዕቱብ ክሰርሐሉ ከምዝግባ አስሚርሎም አድማዕነት ትግባረ መደባት አብ ምክትታልን ምቁፅፃርን ስራሕ ከምዝምርኮስ ብምጥቃስካ ኩሉ በብዓውሉን መዝነቱን ግቡ ከበርክት ተላብዮም ሓለፍቲ ክፍልታትን ኣመሓደርቲ ንኡዘባታትን ኣብ ዘቕረቦ ፀብጻብ ኣብ ቀዳማይ መንፈቕ ሰፊሕ መደባት ምፍዋስ ማይ ኩዕታት ምፅጋን ናይ ሓመድ ፅርግያታት ምዝርጋሕ መርበባት ኤሌክትሪክ ምድጋፍ ስድራ ስውኣትን ካልእን ዘጠቓልል ንጥፈታት ከምትዓመ ክገልፁ ከለዉ ኣብ 7 ዓድታት ኣብ ህንፀት ዝፀንሐ ቀረብ ስርዓት ማይ ከምተዛዘመ ሓቢሮም ኣብቲ ፀብጻባት ዝናብ ኣዝመራ ብሓፈሻ ፎኪስን ዝርግሐ ዘይነበሮን ከም ዝነበረ ኣብ 13 መደበራት 2.2 ሚልዮን ፈልሲ ተዳልዩ ንገረብቲ ከምተዓደለ ከምኡውን ምህርቲ መዓርን እንቀቑሑን ከም ንምባል ዝካየድ ዘሎ ዕማማት ዘተባብዐ ውፅኢት ይርከቡ ከም ዘለዎ በሪሆም ኣመሓዳሪ ዞባ ደቡብ ኣቶ ሃብቲ ኣብ ተስፋ ፅዮን ብወገኑ ኣብ ምብራቃዊ ኣፃድፍን ማይ ኩዕታት ፀልማን ዝናኣድ ንጥፈታት ምዕቃብ ማይን ሓመድን ይዕመም ከም ዘለዎ ብምጥቃስ ኣብ ዝተፀንዐ ከባቢታት ንምስፍሑ መደብ ከም ዘለዎ ሓቢሮም ኣብ መወዳእታ ድማ ህንፀት መጠነ ንኡስ ድጋታት ምፍዋስ ማይ ኩዕታት ምዝርጋሕ ኣገልግሎት ቀረብ ማይ ምህናፅ ትካላት ቅድመ ትምህርቲ ከምኡውን ምምዕባል ሕርሻዊ ንጥፈታት ካብ መደባት ካልኣይ መንፈቕ ከም ዝኾነ ኣብሪሆም ሚኒስትሪ ጉዳያት ወፃኢ ንኣባላቱ ኣብ ውዳቤታት ማእቶት ብምስራዕ ብ3 ነሓሰ ኣብ ከባቢ ቤት ጋርገሽ ማእቶታዊ ንጥፈታት ወዲቦም እቲ ማእቶታዊ ዕዮ ንምትካል ፈልስታት ዘገልግል 300 ሜትሮ ቅነታዊ ዛላታት ምቁዓት የጠቓልል ተሳተፍቲ ኣብ ዝሃብዎ ርእቶ ከምዚ ዝበለ ምስ ምትካል ኣግራብን ምዕቃብ ማይን ሓመድን ዝተሓሓዝ ማእቶታዊ ንጥፈታት ኣብ ምምካት ክሊማዊ ለውጥን ምርጋእ ኣከባብን ዓብ ኣበርክቶ ስለ ዘለዎ ብቐፃሊ ክድፋኣሉ ተላብዮም ሚኒስትሪ ጉዳያት ወፃኢ ካብ 2022 ኣትሒዙ ኣብ ከባቢ ማይ ድምነትን ቤት ገርግሽን ቀዋሚ ናይ ልምዓት ቦታ ብምሓዝ ዓመት መፀ ማእቶታዊ ንጥፈታት ብስሩዕ ከካይድ ምፅንሑ ዝፍለጥ እዮም ኣብ ንኡዘባ መንደፈራ ዝነጥፉ ሲቪል ሰራሕተኛታት መንግስቲ ብ4 ሓሰብ ዝወሰድዎ ተበግሶ 87 ከረፂት ደም ከም ዝለገሱ ኣብ ሃገራዊ ባንኪ ደም ሓላፊ ኣገልግሎት ልግስ ደም ኣቶ መሓር ኣብርሃም ሓቢሮም ብመሰረት ውጥን ሃገራዊ ባንኪ ደም ኣብቲ ንኡዘባ ኣብ ዓመት 2 ግዜ ናይ ሰራሕተኛታት ናይ ልግስ መደብ ከም ዝካየድ ብምጥቃስ እቲ ናይ ሎም ዓመት ብኣወዳድቡን ኣካይድኡን ካብቲ ናይ ዝሓለፈ ዓመታት ዝተፈለየ ከም ዝነበረ ገሊፁ ኣደ መንበር ማሕበር ወለንታውያን ለገስቲ ደም ኣብቲ ንኡዘባ ወይዘሮ ኤልሳ ሃብተ ፅዮን ብወገና ሕብረተሰብ ብሓፈሻ መንእስያት ድማ ብፍላይ ነዚ ናይ ሕልና ዕረፍቲ ዝፈጥር ተግባር ክስዕብዎ ተላብያ ለገስቲ ኣብ ዝሃብዎ ሓበሬታ ብዝትካእ ደም ዘይትትካእ ህወት ንምድሓን ቆምቲ ለገስቲ ክኾኑ ዘለዎም ድልውነት ኣረጋጊፆም ሲቪል ሰራሕተኛታት መንግስቲ ኣብ ንኡዘባ መንደፈራ ኣብ ዝሓለፈ ወርሒ ጥሪ እውን 61 ከረፂት ደም ምድጋሶም ዝዝከር እዮም ንወርሕን 2 ሰሙንን ዝቕፅል ውሽጣዊ ስፖርታዊ ውድድራት ሓይሊ ኣየር ኤርትራ ትማሊ ረቡዕ 5 ነሓሰ ብወግዒ ይፈሊሙ ኣብቲ መኽፈቲ ስነ ስርዓት ኣዛዚ ሓይሊ ኣየር ኤርትራ ሜጀር ጀነራል ተክላይ ሃብተ ስላሰ ኣብ ዘስምዖ ቃል ውሽጣዊ ስፖርታዊ ውድድራት ሓይሊ ኣየር ኤርትራ ካብ ግዜ ናብ ግዜ ምዕባለ የርኢ ከም ዘሎ እዚ ድማ ምርኣያ ናይቲ ብደረጃ ሃገር ኣብ ዓውዲ ስፖርት ዝግበር ዘሎ ገዚፍ ወፍሪ ምዃኑ ብምጥቃስ እቲ ውድድራት ብፅፈት ክካየድ ንዝወደቡ ኣካላት ብምምስጋን ነቲወ ደርቲ ሰናይ ምንዮት ገሊፁ ስታፍ ጎስጓሰን ሓበሬታን ሓይሊ ኣየር ኤርትራ ሜጀር ኣማኒኤል ተስፋ ገርግስ ብግዲኡ እዚ ኣብ ከ2 ዓመት ዝውደብ ውሽጣዊ ስፖርታዊ ውድድራት ብተሳትፎ 8 ጋንታታት ደቂ ተባዕትዮን ደቂ ኣንስትዮን ከም ዝካየድ ብምሕባር ኩዕሶ እግሪ፣ ኩዕሶ ሰኪሄት፣ ኩዕሶ መርበብ፣ ኣትለቲክስ፣ ቸዝ፣ ቢልያርዶን ጨመተ ተኩስን ከም ዘጠቃልል ሓቢሮም ሜጀር ኣማኒኤል ኣስዒቡ እቲ ዕላማ ነቲ ኣብ ስፖርታዊ ውድድራት ሓይልታት ምክልኻል ኤርትራ ንሓይ ኣየር ወኪል ኣተሳተፍ ጋንታ ክንፊ ዝምግቡን ንሃገር ዝውክሉን ብቕዓት ስፖርታውያን ንምፍራይ ምዃኑ ብምጥቃስ ፍሉይ ብቕዓትን ክእለትን ክንፀባረቕ ትፅቢት ከም ዝግበር ኣረዲኦም ኣብቲ መኽፈቲ ስነ ስርዓት ምሕዝነታዊ ግጥም ተኻይዱ ነይሮም ጃፓንን ዘባ ኤሲያ በሐደጋ ዘጥቶ ተደራውን ጥፈታት ከመካያድ ከተህየ በሰሜን ኮሪያ ጥንቅቃም ሰሜን ኮሪያን ዝመጠንቀቅ ታዚዛበት ጃፓን ስራሐት አሜሪካ ዝኾነት ቶማሃውክ ዝተባህለ ክሩዝ ሚሳኤል ከመዝፈተነት በመጥቃሰም መንግስቲ ሰሜን ኮሪያነት መባለታት ይከታተለው ከመዘላው በመጥቃስ ሀገሩ ተመሳሳለ ስጉምቲ ክትወስድ ከመትግል አሚትሎም እዚ ከመዚሉን ከሎ አሜሪካ ምስ ጃፓን ደቡብ ኮሪያን ፊሊፒንስን ተከብሮ ዘላ ሐባራ ወታደራውን ጥፈታት ከተቋረጸ ሰሜን ኮሪያ እንደግማ ተማጽናም እቲ ሐባራዊ ንጥፈታት ንጸጥታ ዞባ ኤሲያ በሐደጋ የትወ ከመዘሎ ዝገለጸት ሰሜን ኮሪያ ሀገራት ተሶባ ግዳማው ምትተታው ከቃውማ ጸውዓም አሜሪካ ቀንድ ጠንቂ ክለውላው ሐውስ ደሴት ኮሪያ ሙኻና ሰሜን ኮሪያ በተደጋጋሚ ክትወቀስ ጸኒሐም አብ ጃፓንን ደቡብ ኮሪያን በጠቅላላ አስታተ 80 ሺህ ወታደራት አዋፊራ ዘላ አሜሪካ አብተን ሀገራት ስተረቀቀ ስርዓተ መከላከል ሚሳኤል ዝርከቡ አጥዋር ከተዋደድ ጸኒሐላም ሰሜን ኮሪያ ከተካሂዶ ዝጸንሐት ተደጋጋሚ ፈተነታት ሚሳኤል መልሰ ግብሪ ናይቲ አሜሪካን ደቡብ ኮሪያን ዘካሂዶ ዘለዋ ሐባራዊ ወታደራዊ ልምምድ ሙኻንያ እትሕበር ክስተት ኤልኒኖ ከስዕቦ ብዝኽእል ሕፅረት መሰረታውያን ጠለባት ህይወት ኣስታት 50 ሚሊዮን ተወሰኽቲ ሰባት ኣብ ደረጃ ክትወር ጥሜት ክፅምበሩ ከም ዝኽእሉ ዓለማዊ ውድብ መግብን ሕርሻን ኣሚቱ ኣብዚ ዓመት እዚ ኤልኒኖ ክኽሰት ልዕሊ 80 ሚእታዊ ተኽእሎ ከም ዘሎ ዝጠቐሰት ውድብ ብሰንኩ ኣብ ዝመፅእ ዓመት ብደረጃ ዓለም ኣብ ክትወር ጥሜት ወዲቖም ናይ ዘለዉ ሰባት ቁፅሪ ናብ ልዕሊ 274 ሚሊዮን ክብክብል ከም ዝኽእል ግምታት ሂብሎም ዞባታት ማእከላይ ኣሜሪካ ደቡባዊ አፍሪካን ገለ ክፋል ኤሮፓን በቲ ተፈጥሯዊ ክስተት ሕልፍ ካለ ከባቢታት ክጥቅዑ ከም ዝኽእል እዩ ዝገለጽ ኣብ ሰፊሕ ክፋል ኤሮፓ ተኸሲቱ ዘሎ ክትር ውዓይ ዘስዓቦ ሓደጋታት ባርዕ መሮር ምልክታት ክስተት ኤልኒኖ ክኸውን ከም ዝኽእል ኪላታት ይጠቕሱም ብዘይካዚ ኣብ ማያዊ ኣካላት ተኸሲቱ ዘሎ ድሕሪ 1950ታት እቲ ዝለሓለ ምዃኑ ዝተገልጸ መጠን ውዓይ ንተርእዮታት ኤልኒኖ ከም ዘመልክት ተፈሊጡሎም ውድብ ሕቡራት ሃገራት ኣብ መፋርቅ 2026 ተርእዮታት ኤልኒኖ ክኽሰት ከም ዝኽእል ምጥንቃቑ ዝዝከር እዮም እቲ ብገምጋም ኣብ ነፍሶ ከፍ 2 ወይ እውን 7 ዓመታት ዘጋጥም ክስተት ንመጠን ዓለማዊ ዋዒ ብልዕሊ 1.5 ዲግሪ ሰንቲግሬድ ክብከብሎ ከም ዝኽእል እዮም ኪላታት ግምታቶም ዝህቡ ዘለዉ ኤልኒኖ ኣብ 2023 2024 ኣብ ሰፊሕ ክፋል ዓለምና ኣጋጢሙ ምንባሩ ጸብጸባት ሜቴሮሎጂ የረድኡ ደሴት ታይዋን ንዓሰርተ መዓልታት ከም ዝቕፅል ዝገለጸቶ ብቐጥታዊ ተኽሲ ዝተሰነየ ወታሃደራዊ ልምምድ ትማሊ 5 ነሓሰ ኣበጊሳ ዕላማ ናይዚ ክሳብ 14 ነሓሰ ዝቕፅል ልምምድ ናይ ምውጋእ ሓቕምን ምውሃድ ሰራዊትን ከብ ንምባል ምዃኑ እታ ደሴት ገሊጸላ እዚ ከምዚ ኢሉ እንከሎ እቲ ልምምድ ንህዝባዊት ሪፓብሊክ ቻይና መልእኽቲ ዘመሓላልፍ ክኸውን ስለ ዝኽእል መልሰ ግብሪ ክትህበሉ ተኽእሎ ከም ዘሎ ይእመት ኣካል ልኡላዊ ግዝኣታ ንዝኾነት ደሴት ታይዋን ብሓይሊ ክትፅምብራ ከም እትኽእል ተጠንቀቕ ቻይና ኣብ ከባቢታት ደሴት ተደጋጋሚ ወታደራዊ ልምምድ ከተካይድ ከም ዝፀንሐት ዝፍለጥ እዮም ቻይና ኣብታ ደሴት ንዝግበር ግዳማዊ ምትእትታው ብትሪ ከም እትቃወሞ ጸብጸባት የረድኦም ኣሜሪካ ምስ ደሴት ታይዋን ወታደራውን ቆጠባውን ዝምድና ንምምዕባል እተካይዶ ንጥፈታት ምስ ቻይና ከተፋንና ጸኒሑሎም
1: ንሎሚ ሒዘልኩም ዘቐረብኩ ዜና ንዝመስል ነይሩ ሕጃ ቐፂለ ናይ ጣኒቆ ሙዚቃ ናባኹም ከብል

0: ጓን ምስናይ ፈለግኒል ተአሳሲሩ ዝኩሻው ዝባል ስልጣነ አሎ ኮንዶ ዘለና
1: እቲ ስልጣነ ከብገማ ግን ባህሪ እንዳደፈ ይመጽኩ
2: ቲ ሞሞቆን ናይ ወደ ባድሊስ ወይ ስልጣነ ናይ አድሊስ ናብ ካላይ መዋልቅ ምንደ ተክርስቶስ ከም ዝርጋ
0: ስምክ ስነት ፐርሺያ ስነት አረብ ስነት ሮማውያን ራው መብራቀን ዝተአሳሰረ
2: እዚ ስለምንታዩ አገዳስ ዝኸውን ምስፋሕ ናይ ባህራዊ ዝምድናታት ኣለዉዎ ቀያ ባሕሪ መፅኡ ንበሎ ሓወ

0: ካብ ኣዱሊስ ዝጅምር ናብ ቀሓይቶ ይኸይድ ካብ ቀሓይቶ ናብ ትኾንዳ እዩ ዝኸይድ ካብ ትኾንዳ ናብ ጉነ ትበሃላላ ድሕሪኡ ናብ ሕንዘት ይኸይድ ካብ ሕንዘት ናብ ኣኽሱም ይኸይድ
1: ከም ደርዓ ከስከሰ ብፍላይ ከስከሰ ቆሓይቶ ተኾንዳ እዘን ኩለን ቅድሚ ስልጣነ ኣክሱም ዝመፃ የን
2: ምእታዊ ስርዓተ ሃይማኖታት ካብ ጥንታዊ ስርዓተ ኣምልኮታት ክሳብ እቲ ምምፃእ ክርስትና ድሕሩ ዝመፅእ ምዕባለ ናይ ሃይማኖታዊ ስርዓታት ወይ እምነታት ኣዱሊስ ዝነበሩ ተራ ዓብዩ ማለት እዩ።

ፍራንሲስ አምፍሬ ዝተባህለ ፈረንሳዊ ተመራማሪ ሰ ጥንቲ ኣብ 1962 ብስምዕማዕ መንግስቲ ኢትዮጵያ ኣብ ኣድሊስ ኩዕታ ኣካይዱ ኩሉ እቲ ዝረኸቦ ቅርስታት ድማ ኣብ ሃገራዊ ቤተ መዘክር ኣዲስ ኣበባ

0: ብዙሓት ምርጥቀታት ኣለዉ ካብ 2011 ጀሚሩ ዝኸይድ መፅናዕቲ ምስ ኢጣልያውያን መሻርክትና ኣሎ ኣብዚ ዝተገብረ መፅናዕቲ መጀመርያ ኣብቶም ኣቐዲሞም ተዃዒቶም ዝነበሩ ኣብ ዝተፈላለየ መድረኽ ብእንግሊዛውያን ብሽወደናውያን ብኢጣልያውያን ድሒሩ ናብ 1960ታት ብፈረንሳውያን ዝተኸዓተ ኣከባቢታት ኣሎ ካብዚ ዝወፀ ቅርስታት ናብ ቤተ መዘክራት ዓዲ ኢትዮጵያ ኣዲስ ኣበባ ፈረንሳ ናብ ጣልያን ዓዲ እንግሊዝ ኣብ ዝተፈላለዩ ቦታታት ግዕዞም እዮም እዞም ተዃዒቶም ዘለዉ ቦታታትን ካልኦትን ንዝያዳ ንታሪክ ናይዚ ጥንታዊ ስልጣነ ንምርዳእ ዝግበር መፅናዕትታት ኣሎ
1: ጥንታዊት ወደብ ኣዱሊስ ብፍሉይ እትልለየሉ ብኩዕታ ስነ ጥንቲ ዝተረኽበ ብፍሉይ ቅዲ ስነ ህንፃታታ እዩ ኣብቲ ቅዲ ስነ ህንፃ ምትሕንፋጽ ዘቤታዊ መልክዕን ጽልዋ ስግረ ባሕራዊ ስልጣኔታትን ይረአ ኣብቲ ቦታ ዝተረኽቡ ብፍሉይ ቅዲ ዝተሃንፁ ዓበይቲ ኣብያተ መቕደሳት ድማ ከም ኣብነት ዝጥቀሱ ኣሰራት እዮም

0: ለና አባባይኑ ስፍራ ዘንጠባር መስልታኒ ጥራ
1: ብርቂ ቅዲ አታናንጻ ናይቲ ዝወጽ ዘሎ አከባቢታት ካባዛልት ባል እምኒ ከመናይ ሰዓት ጎመራ እምኒ ዝተሃንጸ እዩ ዝኸተማእዚ ከባቢ 42 ሄክታር ዝበጽሕ ጥንታዊ ወደብ እዩ ኣብዚ ዝነበረ ማሕበረ ቁጠባውን ፖለቲካውን ካልእን ዝሕብር ብቐጻሊ ዓመት ምፀ ኣብ ዝግበር ዘሎ ኩዕታታት ይወፅእ ኣሎ
2: እቲ ኣብኡ ኣዱሊስ ንሪኦ ንኣበት ኣዱላዊ እንድሕር ኢልናዮ ኣብኡ ዘሎ ናይ ስነ ህንፃ እንድሕር ርእናዮ ፍሉይ እዩ ስነ ህንፃ ስእሉ ዝመፅእ ኣይኮነን በቲ ከባቢ በቲ ፅልዋታት በቲ ክሊማ በቲ ኣገዳሲነት ዝፍጠር እዩ ኣብ ኣዱሊስ ዘሎ ሕጂ ስነ ህንፃ እንድሕር ርእናዮ እቲ ኣነዳድቓ ኣብ 50-50 ኣብ ፍርቂ ፍርቂ ሜትሮ ቀፃላታት እምኒ ኣለዋ ከምዚ እንዳበለ ይቅፅል ሕጂ ነቲ ምንቅስቓስ ነቲ ምንቅስቃስ እንድሕር ኣለዎ ምንቅጥቃጥ እንድሕር ኣለዎ ነሱ ዝፃወር ዓይነት እኳ ዳ ዕሙቕ ዝበለ ምርምር ከድልየ እዩ ግን ብከምኡ ምክንያት ኮይኑ ነቲ ምክንያት ንመደህ ተባሂሉ ነቲ እቲ ከባቢ ምንቅጥቃጥ መሬት ዘለዎ እዩ እቲ ከባቢ ናይ ተራእዩ ኣብ 740 ድሕሪ ልደተ ክርስቶስ ኣዱሊስ ምንቅጥቃጥ መሬት ከም ዝሃስያ ይንገር እዚ ዓይነት ኣነዳድቃ ድማ ቀፂሉ እዩ ኮንቲኒቲ ቀፃልነት ኣለዎ ሃገርና ኣብ ኩሎ ትሪኦ ኣብዘን ወላ ኣብ ማእከላይ ዘመን ኣብዘን ደብርታት ትሪኦ ኣብዘን ናይ ሕጂ ዘሎ ዘመናዊ ተሰሪሑ ተነዲቁ ዘሎ ያታዊ ነደቕቲ ነደቆ ኣብ ድብድብ ኣብ መጠራ ትሪኦ ኣብ ብዙሕ ቀፃልነት ዘሎ ኣብ ቆሓይቶ ኩሉ ይርአ
1: ገለ ካብቲ ዝተረኽበ ኣስራት ሓደ ብፍሉይ ቅዲ ኣታናንፃ ዝተሃንፁ ዓበይቲ ቤት መቕደሳት ወፂኦም ኣለዉ ኣብ ውሽጢ እዚ ኩዕታ እዚ ዝተረኽቡ ዝተፈላለዩ ሓበሬታታት ዘለዎም ዓረታት ብእምነበረት ዝወቀቡ በብ መድረኹ ገሊኦም ኣብቲ ዳሕረዋይ ምስ ምትእትታዊ ክርስትና ዝተኣሳሰረ ሓበሬታታት ዘለዎን ናይ መስቀልን ካልእን ሓበሬታታት ዘለዎም
3: ኣብ ኣዱሊስ ዛጊት ዝተረኽቡን ዝርከቡ ዘለውን ኣሰራት ንጥንቲ ከም ዘምልክትዎ ኣዱሊስ ምዝተፈላለዩ ክፍለ ዓለማት ጥቡቕ ንግዳዊ ዝምድናን ምትእሳርን ከም ዝነበራ ዝሕብር እዮም ኣብ 2005 ፕሮፌሰር ዴቪድ ፒኮክን ዶክተር ሉሲ ብሉን ዝተባሃሉ ተመራመርቲ ስነ ጥንቲ ዩኒቨርሲቲ ሳውዝሃምፕተን ዓዲ እንግሊዝ ኣብ ሃገረ ግብፂ መፅናዕቲ ኣብ ዘካይድሉ ዝነበሩ እዋን ኣብ ወደባት ሞዮስ ሆርሞስን በርንኪንን ካብ ኣዱሊስ ዝኸደ ስንሓርማዝ ሽክና ጎብየን ካብ ኦብሲድያን ዝተፀርሐ ናይ እምኒ መሳርሒታትን ከም ዝረኸቡ ኣብ ጽሑፎም ኣስፊሮም ኣለዉ ኣብ 2011 ጀመረ ብተሳታፍነት ሃገራዊ ቤተ መዘክር ኤርትራ ቤተ መዘክር ዞባ ሰሜናዊ ቅሕ ባሕሪ ቸርዶ ዝተባህለ ትካል ካቶሊክ ዩኒቨርሲቲ ሚላኖ ዩኒቨርሲቲ ናፖሊን ፖሊቴክኒክ ሚላኖን ኣብ 5 ንቑጣታት ኣዱሊስ ኩዕታ ይካየድ ኣሎ ክሳብ ሕጂ ኣብ ዝቕፅል ዘሎ ኩዕታ ካብ ግብፂ ሱዳን ዮርዳኖስ ወሽመጥ ዓረብ ማእከላይ ምብራቅ ማእከላይ ባሕሪ ወሽመጥ ፋርስን ደቡብ እስያን ዝመፁ ቅርስታት ተረኺቦም ኣለዉ ዝረኽበታት ድማ ወደብ ኣዱሊስ ኣዝዩ ሰፊሕ ንግዳዊ ርክባትን ምዕባለን ከም ዝነበራ ዘነፅር እዩ
1: ኣብ ካልኣይ ዘመን ድሕሪ ደተ ክርስቶስ ዝተኣሳሰር ካብ ሰሜን ኣፍሪካ ዝመፀ ናይ ማሕተም ምልክታት ፋኑሳት ከባቢ 7 ዓይነት ካብ ግዳን ዝመፀ ካይላታት ከባቢ 50 ዝበፅሕ ዝተፈላለየ ዓይነት ናይ ካይላ ስራሓት ካብ ውሽጢ እዚ ኣከባቢ ወይ ከዓ ኣብዚ ሕብ ዝነበረ ሕብረተሰብ ዝተሰርሐ ጭብጥታት ካብ ዝሓሊፉ ካብ ጆርዳን ካብ ከባቢ ግብፅን ካልእን ዝመፀ ኣንፎራ ንብሎ ዓበይቲ ኣጋንእ ንዘይቲን ወይኒ ንካልእን መጓዓዚ ዘገልግል ዝነበረ ሓበሬታታት ካልእውን ካብ ህንዲ ዝመፀ ካብ 300 ክሳብ 480 ኤዲ ወይ ድሕሪ ደተ ክርስቶስ ብጉብታ ኣርቲ ዝፍለጥ ዝነበረ ምስሊ ዝሕብር ሓበሬታ ኣሎ ካልእ ዝተፈላለዩ ሰናት እዮም ካብ ነሃስ ካብ ወርቂ ካብ ካልእ ዝተሰርሑ ነቲ ኣብ መድረኹ ዝነበሩ ስልጣኔታት ናይ ንጋውስ ናይ ናይ ናይ ስልጣኔ ዝሕብር ናይ ገንዘብ ምልክታት ዘለዎም ሰነቲሙን ብብዝሒ ተረኺቦም እዮም። ካልእ እውን ኣስከሬናት ናይ ናይ ዝተፈላለዩ ቅዱሳን ሰባት ኣብ ከባቢቲ ቤት መቕደሳት እውን ተፋሒሮም ወፂኦም ኣለዉ።
3: ወረብ ኣዱሊስ ኣብ እስትራቴጂያዊ ቦታ ቀይሕ ባሕሪ ካብተን ርእሰ ምምሕዳርን ቁጠባዊ ሓይልን ዝነበረት ወደባት ከምኡውን መሰረት ወተሃደራዊ ንግዳውን ዲፕሎማስያውን ንጥፈታት ከም ዝነበረት ካብ ሕሉፍ ሰነዳትን ኣብዚ እዋን ብዝካየድ ዘሎ ስነ ፅንታዊ መፅናዕትታትን ክረጋገፅ ተኻኢሉ ኣሎ። ብዘይካዚ ወረብ ኣዱሊስ መእተውን መሰረት ምዕባለን ስልጣኔን ሃይማኖት ክርስትና ኣብ ራብዓይ ክፍለ ዘመን ሃይማኖት ምስልምና ድማ ኣብ ሻብዓይ ክፍለ ዘመን ምዃና እውን ኣብ ዝተፈላለየ ፅሑፋት ተገሊጹ ኣሎ።
4: ሃይማኖት ከም ተክትዕሶ ፀናሕኹ ሓደ ካፍቲ ስርዓተ እምነታት ማለት እዩ ሓደ ካፍቲ ፅልዋታት ብምህላው ኣዱሊስ ናብዚ ዞባ ክኣቱ ዝኽኣለ እዩ። ናይ ካይላ ስራሓት ዝተፈላለዩ ዘቤታዊ መልክዕ ዝነበሮ ናይ ካይላ ስራሓትን ካብ ሮማ ካብ ማእኸላይ ባሕሪ ካብ ምብራቃዊ ክፋል ናይ ማእኸላይ ባሕሪ ደቡባዊ ክፋል ናይ ዓረብ ህንዳዊ ውቅያኖስን ዝመፁ ዝተፈላለዩ ናብ ንግዳዊ መዓላ ዘገልግሉ ዝነበሩ ዝተፈላለዩ ስራሓት ካይላ ንረክብ ብዓብዩ ከኣቲ ስነ ፅሑፋዊ ኣሰራት በዚ መልክዕ እዚ ኣብዚ ንሪኦምቶም ጥንታዊ ስነ ፅሑፋት ንብሎም ናይ ግእዝ ናይ ሳብያን ዝበሃሉ እውን ብመንፅር ናይ ዝስግረ ባሕራዊ ፅልዋታታት ኣብቲ ታሪካዊ ቦታን ክኒኡ ብውሽጢ መሬት ናይ ቅድሚ ኣፍሪካ ክንረኽቦም ንኽእል ማለት እዩ። ምዕባለ ናይ ሃይማኖታዊ ስርዓታት ወይ እምነታት ኣዱሊስ ዝነበሮ ተራ ዓብዩ ማለት እዩ።
5: እቲ ሽም በዓሉ እውን ሮማውያን እዮም ሂቦሞ ኣዱሊስ ማለት ካብኡ መፅኡ ማለት እዩ።
1: ኮንኳ ሓይቶ ተኾንዳእ ከስከሰ መጠራ ሃም ደርሃ ደርዓ ዝበሃሉ ዝተፈላለዩ ኣብ ከበሳ ዘለዎ ስልጣኔታት ክእምኡ ኣትዩን ንስልጣኔታት ይሓ ክሳብ ኣክሱም ዝኸይድ ምትእስሳር ዝነበሩ
4: ምዕባለ ናይ ኣዱሊስ እንተዘይህሉ እቲ ኣብ ቀርና ኣፍሪካ ኣብ ውሽጢ መሬት ቀርና ኣፍሪካ ዝነበረ ስልጣነታት እቶም ንንጠቕሶም ፀናሕና ምስቲ ስግረ ባሕራዊ ምትእስሳር ኣይምሃለዎምን
5: ኣክሱም ኣብ ማእከል ሓደ መራኸቢታት ዘይብሉ ቦታ እዩ ዘሎ።
2: እዘን ኩለን ፍሉጣት ዝኾናት ታሪካዊ ቦታታት ከም ደርዓ ከስከሰ ብፍላይ ከስከሰ ቆሓይቶ ተኾንዳ እዘን ኩለን ቅድሚ ስልጣነ ኣክሱም ዝመፃ እየን።
4: እቲ ሓደ ንግዳዊ መሃል ክኸውን ከሎ እቲ ሓደ ኣክሱም ድማ ናይ ፖለቲካዊ ሓይሊ ኮይኑ ነቲ ኣብዚ ዞባ እዚ ዝማዕበለ ስልጣነታት ከማእዝን ዝኽኣለ እዩ።
2: እቲ ናይ መጀመርያ ካብ ፀሊም ኣፍሪካ ዝመፀ ልኡኽ ዲፕሎማት ካብ ኣዱሊስ ሲቲ ስቴት ኢሉ ዝገልጻ